ምድ ባይባል ሞዴል አመት ግባያ በቸቢያ በንጃይ በትችዳር ኳላ ነላግናላቤ ገላን እንጋን ዱናን ጃሳን ዩላክሳይ

ወይ ሰከተ ቤት ቲቪ ይልብልል ገቦ ለምዩስ ነር ወኩ ዲም ቻርሰይ ዲሩ ባ ገንደ ቢገል ተረገንደ ለገለ ባብዶ